ወይትቀደሰ ወይትን ያለ ወይት የባዶና እስማ ቤስባት ይሆ ቅዱስ ኃያል ወቡሩክ ስመ እግዚኦ ወሬ እግዚኦ ወተሳል እግዚኦ በጊዜ ጸዋይ ኮከ በጊዜ ጸለይ ኮከ አንተ አወፅም ሰማይ ምን ደሎ ማደረከ ሮይና ዋሴ ክስምን ደሎ አሌ ካርያም ከበራብሌ ዋሴኒ ዋሴ አረሃሌ ግኒ ሃሌ አረ

0: ሰላም
1: ሰላም
0: ይሁን ቅድስት ሰላም
1: ሰላም ሰላም
0: ሰላም
1: ይሁን ቅድስት ሰላም
0: ሰላም ሰላም
1: ሰላም
0: ይሁን መካን